ካፌ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና አቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውቅቶ አልቀሰው መከረኝ እንዲህ ሲል መከረኝ

እያለ ሲመክረኝ እየተማረረ ውሻዬን አቅፌ ጫወት ነበረ ቢመክረኝ አልሰማው ብስጭቱ ባሰ ትቶኝ ገባ ከቤት